ወደ ያገና ወገና ነው ካልከለ ገደና ነበር ነው ነው ዘንድ ተለምን ነው ያገና ነው ዘን ሀጊ ተላ ካልከል አብር ነው ነው ዘንድ ላይ ምን ነው ኦ ደሞ ደሞ ገና ማጋናም ዳያ አጂ ላዳ ያሮ ነው ማናም ናም ፋራ ደሞ ገይቻን ጋንገ ቻት ኤሌክ ጋ ኩላ እንደ ፈርሻ ያገና ማጋ ዳያ ደሞ ይሄን ግራ ሀን ገና ማጋ ያረን ንግሬ ነው ማጋናም ኩላ እንገ ከደ ከደ እንገ ዳያ ሚዮ እንገ ከደ እንገ ሳንትራን ጋር አንዱም እንገ ዳይ ያይጋ ዳይ ያላ ሊጋር ንገ ከደ ከደ ያው ግሬ ፕሪሚየም ሚኒስትር አላማይ ሀሊናው ናልጋ ናና ማንጎ ገና ምን አርገ ዳይ ኦዩ ወርና ካለ ዲንገ ከደ ካዳ ያንጋ ያወደን ሙሩንግ ዳይ ናማ ገና ናምና ይላን ይዩጎ ሀባራ ግቲ እንግዲ ሀባራ ዳንዮ ናምሩጉ ናምሩጉ ሚናውራ ለውኒ ካጆዳሩኒ ላፊያውንድ ደውለ ህንገም ነው ዮይንገ ዳይ ኦጉ ይወረ ዳይ ሉንገ ዳን ምንጋ አኩል ደሞን ገናን ኪደንገ ቻንገ ሚኒስትሪዮ ና ካዲንገ ከደ ካዳ አግራምና ናማ ሀላማ ካጆንገ ሀላ ዳይ ናማ አዱገ አቾና ዳይ ይማምን ነው ግደ ዳይ ሉጉ ሲያምን ነው እንደናዋል ገዲ ግደ ዳይ ያ ንንጉ ገዲ ንጀከኛ ዳይ ያ አምና ቻግ ወላማ አማል ዳይ ሎጎ ተርቲንጋ ኩላር ከካላንደ ካብ ካብ እንግ ዳይ ቸገኝ ዳና ቻግዮ ዳይ ኩሬነ ኮይና ወጋና ቻጋር ኮሮን መናንገ ከደ ዳይ ዲና ቻግሞ አቾኖ ዳይ ንዱ አመይደ ሀለግሪ ካልካል ዳይ ካጆዮ ሆግዮረ ዳይ አኩልከኝ ጋውን ዳጀር ለሚዚዮ ነልጋ ሆግዮረ ዳይ የሚጎ እሩዮ ኮሌራ ያናቺ አውንደ ጋ አውንዶ ሆስፒታል ንገ ካራሊዮ ይንግ ዳይ ዲን ዳንጎ እናቻገ ግሬ ዳይ ዲን ሀዳና ቻጊዮ አቺ ዲንግ ኬዲ ካዳኩል አቺ ዲዮ ሀርገ መንኖሮ ዳይ ያካጆዮ ሀርገ መከጋናንጉንጋ ሚሚያ ምኖኛን ቢያኖር ካልዮ ቻለ መቻለ ኖር ካልዮ ዳያ እንዱ ጉዶነች በሐሳቢል ጋር ነው ጆንጋ ዳይኒ በንደ ኢሜን ያካልዮ አማኛን ሚኖ አማይ ካልዮ ንግራው ኮምቦኛን ዳይ ከሙጅሩ ደው ኮምቦ ወጎ የንገ ዳይ ዲንገ ከደ ካዳንና ቻጊዮ አቻ ዳይ ንጉንገ ከደ ንገ ዳይ ዲን ያልጋ ዳይ ዳን መንገ ዳያ ወንደ ዳያ ንገብሪ ሴ ዲንገ ከደ ካዳ ያንጋ ሶ ዳይ ጋልንጋ ገብያንዶ ካልዮ ቻል ወናምሮ ጋልን ከደ ካልዮ ዲንገ ከደ ካዳ ያንጋ ያውካ ከገኛንጋ ዳይ ካንጆ አንገ ዳይ ደም ነው መቻናው ጋር ኮሌራ ያው እናጂ አኩል ጀው ጋር ይሄ ሙንግ ዲንግ መሃል ገማ ኖሮ ዳይ ደም ነው መከጋ ነው ያ እንግዳ ይቸግ ዲንግ ሀላ ዳይ ዲንግ ድራን ያቸግ ሚጎ ሚኒስተር ንግ ሳንቴ ፐብሊክ ዲንግ አረን ያቸጋ አንድ ካብ ዲንግ አረን ጋይ ቸሚ ቸጋ ነው ያ እንግዳን ይሄጎ ሀባራ ግቴ እንግዳ ዳንዮ ናምሩ ጉሉንግ ቻንጋ ፕሬዚዳንት ካዛካ የንገ ሉንጋ ኮለንገ ዳን መንገ ዳይ ዲንግ ከረ ካራንግ ሀለይኒ አኩልንገ ዳን መንገ አኩል መሐመድ አሊ ሰይድ የቹሩ ያርና ማናል ናቻ ፖለሚዮን ኪሪ ካዳ አግረ ምናር ማላማ ውኒ ማሪያ ማይ ዲጀኒር ላፈለ ይግሪሚዮን ጋ ያንደ ቆራን ግቴ ግሪጀን አንጉ ግቴ እና ማናል ወንደ ማንግና ከመ ዮራ ወንደ ዳያ ብርኒ ዶ መንግ ቢልቲን ወኒ ንገደን ማናል ዮራ ዳይና ቻፖሎ ሚጎ ጃማይ ንገ ከደ ፎዮን ጋ ዮ ሚጎ ሚኩሎገን ኪዳን ጋ ዮን ጋ አሬ ዳይዳን ወቾብራን ዮ ናንደ አደግ የጎ አባራ ግቴ ንገደ ዳንዮ አባርን ሚጎ ዋ ያማ ያል ሚጎ ዋ ለጅነ እስላሚያ ሀንገ ዳያማ ቻዳ አንዱ ግረ ዳይሉንገ ዳን መንጋ ኩለናይም ገ ፕሬዚዳንት ዮ ዳይሉንገ ኢቻንጋ አብድረማን አዛሎ ዳውት ዮንገ ዳይናማ ጋያሉንደ ፕሮቪንስ ግሰላማት ወልኒንግ ዳይድራንያማ ያሉ ያሉንዳ ምቲማን ያልጋ ያጨፖሎ ሚጎንገ ከደካዳ ጋያና ደንጋላ ያጨፖሎ ሚጎ ጃማ ኤዲኒው ያጨፖሎ ሚጎንገ ከደካዳ ዮ ዳይ ፕሬቬሉንገ ኩለዳውሉንገ ንገባር አዙሚዮ ሉንገ ቻና መሐመድ አህመድ ሳሊ يوه لونغا كل پريزيدان لجنة اسلامية لونغي چانا سليمان اساكا عبدالله ودران يانغا يا جانغو كتغري دا يا جار غنانغي كري كارانغي يبيو يبي حالنغ دا يدانغو جنر لابيوغو يوني مارا يمويغو ندورا يكو ننغ دا حالنغ دا يان حالنغ درانغو ولغني حالنغ يولغو فو يوينغ دا يدنغ يا جيان yego abarra gite ngire danyo mokoy himmani naw awund daya salamat yo gambara awund amjaras malayor daya migo hunge kulngi chanaga project swet ngada idran nayi luga migo wa fodo dinge kete karayo daya migo hangaram ngien migo dawa ya juga daya i chupu iruga le lum garden ngada dai ka jwangi kete karanga lama daya anama dai lugu nachibu wala ngrim nga dai ka jwanu ju wala goy nachibu ngrim nachibu goy nga ka jwa nuju yo nga dai kedan kidan de karka de drango yamang dai hal nga dai yen migo galar kal kal le yeni dai yeni ik ka jwangi kete karanga dai dan mengge nga gan kinyinugro dai ya gata gujugyo gre chegni awund ka wali hangaran yoro dai dinge kede kadayo migo korodan nar yarnde ichubu yan migo unge kede kadayo nga yo gala ga fodong dai namru dinge kede nga dai ya alama dai dinge gan kide di binga dai ka jwanu ni chuku yo nga inga hawa chegi omugre lunga kulle dai delege dangule oni ka jwanu ni lafia unde dola unda province ngaran yo lungi chana Dr. Ahmed Ismail Hussein yo dan go kolon nar yarnde acono dingal nga hayan yo dai hidi bendi ayna ma ko ya acono wan ga dai de ma galana ko janga hoyde acono halla dadio dai ya kinyena je
day aiding di jamanan juga yang dijauh gua minggu day ayakar gua naik mengkaren dia minggu kadar jauh gede yang ya ke kajuan kiri kada ngerai kenyana nari omu gua day diingkarai juga dan gua kurang nari rendega day naca gua unde kau dingan nari aida gere sunda abang menunggu gaya literna ya habar nganar jauh gua day ya naku ya nau nabal awan desakan kita mindi fiaki kita kalkan le naku nabal ga mukoya bolgano ha kubra gedet sadum no kaseta yuni mindiki ga ken fado mukoya mulagno kabin technique.

ብርሃን ምንሃራ ቸገን ብራማለም ምንግዳ ቸገን በልጆ ዘቲ ዊዲዲዱ ማልጆ ለሞርሰው ዊዲዲዱ ወድራ ዳካ ኮራ ዊዲናውዱ ዊዲቻው ዘተና ዊዲናውዱ አግራውዶ ምረትሪ ይደውዶ ለታወርከኒ